የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ ሐምሌ 11 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የካስቴል ጋንዶልፎ ከተማ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክብር ኮንሰርት ማዘጋጀቱን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ለፍትሐዊ ሰላም ቅድመ ሁኔታዎች እንዲኖሩ መጠየቃቸውን በሁለተኛው ዜናችን እናስደምጣችኋለን። ንግሥት ካሚላ ከዓለም አቀፍ የገዳማውያት የበላይ አለቆች ተወካዮች ጋር ተገናኝተው መምከራቸውን የተመለከተ ዘገባ በሦስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። የካስቴል ጋንዶልፎ ከተማ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክብር ኮንሰርት ማዘጋጀቱ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጋ ወቅት የእረፍት ጊዜያቸውን የሚያሳልፉበት የአልባኑ ሀገረ ስብከት ለቅዱስነታቸው ክብር ኮንሰርት ማዘጋጀቱን አስታውቋል። ሀገረ ስብከቱ ኮንሰርቱን የሚያቀርበው በካስቴል ጋንዶልፎ በሚገኘው ሐዋርያዊ ሕንፃ ውስጥ ቅዳሜ ሐምሌ 11 2018 ዓ.ም እንደሆነ ገልጿል። የአልባኑ ሀገረ ስብከት በካስቴል ጋንዶልፎ በሚገኘው ሐዋርያዊ ሕንፃ ውስጥ ቅዳሜ ሐምሌ 11 2018 ዓ.ም ምህረት ከምሽቱ 3 ሰዓት ጀምሮ በሚቀርበው ኮንሰርት ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚገኙ ሲሆን የኮንሰርቱ ዋና ዓላማ ሀገረ ስብከቱ ከቅዱስነታቸው ጋር ያለውን የፍቅርና የህብረት ምልክት ለመግለጽ መሆኑ ታውቋል። መርሃ ግብሩ የሚጀምረው የፒያኖ ተጫዋች ሮዛና ቶማሲ በምትጫወተውና የኦስካር አሸናፊ አቀናባሪ ሉዊስ ባካሎቭ በጻፈው አዲስ ስራ እንደሚሆን ታውቋል። የሶሎ ዘማሪያኑ የሚታጀቡት እንደ ጎርጎሮሳውያኑ ከ2006 ዓመተ ምህረት ጀምሮ የብሬሻና የቤርጋሞ ዓለም አቀፍ የፒያኖ ፌስቲቫል ጥበባዊ ዳይሬክተር በነበረው ፒየር ካርሎ ኦሪዚዮና በብሬሻ ኮንሰርቫቶሪዮ የኦርኬስትራ ዳይሬክተር በሆነው ፕሮፌሰር ሉካ ማሬንዚዮ የሚመሩት 55 አባላት በህብረት በሚያቀርቡት ዝማሬ እንደሚሆን ታውቋል። በቤሊኒ ተነሳሽነት የተዘጋጀው ቅንብሩ የኦፔራውን ድራማ ቁልፍ ጊዜያትን በሚያጎላ ዝግጅት የሚታጀብ ሲሆን ኮንሰርቱ ከፋብሪኒ ስብስቦች መካከል የቤችስቴን ግራንድ የፒያኖ ጨዋታን እንደሚያቀርብ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሀገረ ስብከታችን ውስጥ መገኘት የአካባቢያችንን ቤተ ክርስቲያንና ምዕመናኖቿን በደስታ ሞልቷቸዋል ሲሉ የአልባኑ ሀገረ ስብከት ጳጳስ ብፁዕ አቡነ ቪንቼንሶ ቪቫ ተናግረዋል። ብፁዕ አቡነ ቪንቼንሶ በማከልም ለተነሳሽነቱ አስተዋጽኦ ያደረጉትን ባንካ ዲ ክሬዲቶ ኮኦፕራቲቮ ደይ ካስቴሊ ሮማኒና ዴል ቶስኮሎን ጨምሮ ሌሎች በርካታ የአካባቢው ንግድ ማኅበረሰብን ለጋሾችንና ደጋፊዎችን አመስግነዋል። በተጨማሪም ዝግጅቶቻቸውን በቁርጠኝነት ለማቅረብ የተዘጋጁ አርቲስቶችን፣ የሀገረ ስብከቱ መንፈሳዊ ዜማ አስተባባሪ ጽሕፈት ቤትንና በካስቴል ጋንዶልፎ የሚገኘውን የርዕሰ ሊቃነ ጳጳሳት ማረፊያ አስተዳደር አባላትን አመስግነዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ለፍትሐዊ ሰላም ቅድመ ሁኔታዎች እንዲኖሩ ጠየቁ። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እስከ ሐምሌ 14 2018 ዓ ም ድረስ ዩክሬንን እንደሚጎበኙ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዑክ ሆነው ወደ ዩክሬን የተጓዙት ብፁዕነታቸው በዩክሬን የላቲን ሥርዓት የምትከተል ካቶሊካዊት ቤተ ክርስቲያን መዋቅሮች የታደሱበት 35ኛ ዓመት መታሰቢያን ለማክበር እንደሆነ ታውቋል። የቅድስት መንበር ጠቅላይ ጽሕፈት ቤት በኤክስ ገጹ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ጉብኝት የጀመሩት በአገሪቱ የምትገኝ የላቲን ሥርዓት ካቶሊካዊት ቤተ ክርስቲያን መዋቅሮች እድሳት 35ኛ ዓመት መታሰቢያን ለማክበር እንደሆነና በዓሉ የሚከበረው በበርድሺቭ በሚገኘው የቀርሜሎስ እመቤታችን ቤተ መቅደስ ውስጥ እሁድ ሐምሌ 12 2018 ዓ ምህረት እንደሆነ ገልጿል። አጋጣሚው የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2001 ዓ ምህረት ወደ ዩክሬን ያደረጉትን ሐዋርያዊ ጉዞን የሚያስታውስ መሆኑን አክሏል። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የዩክሬን የአየር ክልል በመዘጋቱ ሐምሌ 9 2018 ዓ ምህረት ወደ ፖላንድ ከተጓዙ በኋላ የቅድስት መንበር እንደራሴ ከሆኑት ሊቀ ጳጳስ ብፁዕ አቡነ ቪዝቫልዳስ ኩልቦካስ ጋር በመኪና ወደ ዩክሬን እንደሚጓዙና እስከ ሐምሌ 14 2018 ዓ ምህረት ድረስ በአገሪቱ ውስጥ እንደሚቆዩ ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በፖላንድ የክራኮቪትስ ድንበር ሲያቋርጡ በዩክሬን የቅድስት መንበር አምባሳደር አንድሪ ዩራሽና በዩክሬን የውጭ ጉዳይ ሚኒስቴር ተወካዮች አቀባበል ተደርጎላቸዋል። ከዚያም እንደ ጎርጎሮሳውያኑ በ1998 ዓ ም በዩኔስኮ የዓለም ቅርስ ዝርዝር ውስጥ ወደ ተካተተች ታሪካዊ ከተማ ሊቪቭ የተጓዙ ሲሆን ሊቪቭ ከተለያዩ የታሪክ ዘመናት ጀምሮ የሥነ ሕንፃና የባህል ተጽዕኖች ያላትና በቅርብ ጊዜ በመጋቢት ወር መጨረሻ በሩሲያ በተሰነዘሩ ጥቃቶች የተጎዳች ከተማ መሆኗ ይታወሳል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር አርብ ሐምሌ 10 2018 ዓ ም ጠዋት ወደ ሊቪቭ ሲደርሱ የላቲን ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ሜችስላው ሞክሪዝስኪ አቀባበል አድርገውላቸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቀጥለውም በአገረ ስብከቱ ጽሕፈት ቤት ውስጥ የክልልና የማዘጋጃ ቤት ባለሥልጣናትን አነጋግረዋል። ወርነቱን በትክክል ማቆም ማለት በዚህ አውሮፓ ክፍል ሰላምን መልሶ ማቋቋም ማለት ነው ያሉት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ካቶሊካዊት ቤተክርስቲያንና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዩክሬንን ህዝብ ስቃይና መስዋዕትነታቸውን እንዳልረሱ ገልጸው ለፍትሃዊ ሰላም ትክክለኛ ሁኔታን መፍጠር አለብን ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቀጥለውም በካምፓሱም ሆነ በመስመር ላይ የተመዘገቡ በግምት ወደ 30 ሺህ የሚጠጉ ተማሪዎች ያሉበትን የዩክሬን ካቶሊክ ዩኒቨርሲቲን ጎብኝተዋል። እንደ ጎርጎሮሳውያኑ በ1998 ዓመተ ምህረት ከመንግስት በተገኘው መሬት ላይ የተመሰረተው ዩኒቨርሲቲው በአቅራቢያው ባሉ መንደሮች ላይ ጥቃቶች በሚፈጸሙባቸው ወቅት ሊጠቀሟቸው የሚችሉ 7 ፋካልቲዎችና መጠለያዎች ያሉት ሲሆን ግቢው በቀጥታ ባይመታም በአቅራቢያው ባሉ መንደሮች ላይ በተፈጸሙ የቦምብ ጥቃቶች መጎዳቱ ይታወሳል። ጦርነቱ እዚህ ላይ ደርሷል ሲሉ የገለጹት የዩክሬን ግሪክ ካቶሊክ ቤተክርስቲያን ሊቀ ጳጳስና የዩኒቨርሲቲው ፕሬዚደንት ብፁዕ አቡነ ቦሪስ ጉድዚያክ ለሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር አቀባበል ካደረጉላቸው በኋላ የተቋሙን አካዳሚያዊና ማህበራዊ ተነሳሽነቶችን በማስመልከት ንግግር አድርገዋል። ሊቀ ጳጳስ ብፁዕ አቡነ ጉድዚያክ በንግግራቸው ሁሉም ሰው እርዳታና ድጋፍ በመስጠት ላይ ተሰማርቷል ብለው ተማሪዎችም የሌሎች የሚሰጥ አገልግሎትን የሚያካትት የተቀናጀ ትምህርትን ያገኛሉ ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ማምሻው ላይ በሪቪኔ የሚገኘውን የቅዱስ ዮሐንስ ጳውሎስ ዳግማዊ ቤተ ክርስቲያንን ከጎበኙ በኋላ በኪየቭ ወደሚገኘው ሐዋርያዊ እንደራሴ ተጉዘው እዚያም በኪየቭ ሃሊች የዩክሬን ግሪክ ካቶሊክ ቤተ ክርስቲያን ዋና ሊቀ ጳጳስ ብፁዕ አቡነ ስቪያስቶላቭ ሼቭቹክ ጋር ተገናኝተው ተወያይተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ንግሥት ካሚላ ከዓለም አቀፍ የገዳማውያት የበላይ አለቆች ተወካዮች ጋር ተገናኝተው መምከራቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የዓለም አቀፉ የበላይ አለቆች ኅብረት ተወካዮች ከዩናይትድ ኪንግደም ንግሥት ካሚላ ጋር የንጉሳውያኑ መኖሪያ በሆነው ብላረንስ ሐውስ ከተገናኙ በኋላ በዓለም ዙሪያ የሚገኙ የካቶሊክ እህቶች በሕገወጥ የሰዎች ዝውውር፣ በግጭት ቀጠናዎችና በአየር ንብረት ለውጥ በተጎዱ ማኅበረሰቦች ውስጥ ተጋላጭ የሆኑ ሴቶችንና ልጃገረዶችን ለመጠበቅ እየሰሩ ያሉትን በርካታ ስራዎች ለንግሥቲቷ ማካፈላቸው ተነግሯል። ንጉሥ ቻርለስ ሳልሳዊና ንግሥት ካሚላ ከዚህም በፊት ቅድስት መንበር ባደረጉት ይፋዊ ጉብኝት ወቅት ከዓለም አቀፉ የበላይ አለቆች ኅብረት ተወካዮች ጋር ለመጀመሪያ ጊዜ ተገናኝተው ውይይት ማድረጋቸው የሚታወስ ሲሆን የኅብረቱ ተወካዮች ከአንድ ዓመት ባነሰ ጊዜ ውስጥ በድጋሚ ወደ ለንደን በማቅናት በዓለም ላይ ካሉ እጅግ ተጋላጭ ከሆኑ ማኅበረሰቦች መካከል በመገኘት በሚያከናውኑት ተልእኮ ወቅት ያጋጠሟቸውን ታሪኮች ለንጉሳዊ ቤተሰቡ ማካፈላቸው ተነግሯል። የበላይ አለቆቹ ተወካዮች ረቡዕ ዕለት በነበራቸው የመጀመሪያ ቀን ቆይታቸው በዓለም ዙሪያ በሚገኙ አህጉራት የሚያገለግሉት የካቶሊክ እህቶች የሚያከናውኑትን ስራዎች በተለይም በግጭት፣ በሰዎች ዝውውር፣ በድህነትና እየተባባሰ በመጣው በአየር ንብረት ለውጥ ተጽዕኖ ምክንያት የተጎዱ ሴቶችንና ልጃገረዶችን ለመጠበቅ ያላቸውን ቁርጠኝነት ለማብራራት እድል እንዳገኙም ተገልጿል። ከዚህም በተጨማሪ የሰው ልጅ ክብርንና የመቋቋም አቅምን የሚያጎለብቱ ተነሳሽነቶችን በመደገፍ ረገድ በዓለም አቀፍ የሴት ሃይማኖታዊ ማህበራት ኅብረት እና ቅድስት መንበር የብሪታንያ ኤምባሲ መካከል ያለውን ቀጣይነት ያለው ትብብር በአጽንኦት የገለጹ ሲሆን በቅድስት መንበር የብሪታንያ ኤምባሲ ጊዜያዊ ኃላፊ የሆኑት ዶክተር አናቤል ኢንግ ስብሰባውን አስመልክተው እንደተናገሩት ውይይቱ እጅግ ልዩና አስደሳች ክስተት እንደነበረ ገልጸው ግብዣው ንግሥት ካሚላ የገዳማውያት ማኅበራት እየሰሩ ላለው ሥራ ያላቸውን ጥልቅ አድናቆት የሚያሳይ መሆኑን ጠቅሰዋል። እህቶቹ በዚህ ፍጥነት የንጉሳውያን ቤተሰቡ መኖሪያ ወደ ሆነው ክላረንስ ሐውስ እንደሚጋበዙ ማንም የጠበቀ አይመስለኝም ያሉት ዶክተር አናቤል ይህ ግንኙነት ንግሥቲቱ ለእነዚህ ሃይማኖታዊ እህቶች ሥራ ያላቸውን ጥልቅ አድናቆት በግልጽ ያሳያል ብለዋል። ባለፉት 5 ዓመታት ከዓለም አቀፉ የበላይ አለቆች ኅብረት ጋር በቅርበት ሲሰሩ የነበሩት ዶክተር አናቤል የእህቶቹ ረጋ ያለ ነገር ግን ደፋር የሆነ የምስክርነት አገልግሎት ማድነቃቸውን ገልጸው ይህ ስራ አብዛኛውን ጊዜ በጸጥታ ያለ አላስፈላጊ ወሬና ትዕይንት በታላቅ ትህትና በዓለም ላይ በጣም አስቸጋሪ በሆኑ ቦታዎች እንደሚከናወን በግልጽ መታዘባቸውን ያመላከቱ ሲሆን የገዳማውያቱን አገልግሎት ልዩ ከሚያደርጉት ባህሪያት መካከል በአካባቢው ማህበረሰቦች ውስጥ መተማመንን፣ በአካል መገኘትንና ቀጣይነት ያለው አገልግሎት መሆኑን ጠቅሰው ገዳማውያቱ ከአካባቢው ማህበረሰቦች ጋር በጥልቅ የተዋሃዱ መሆናቸውን እና ግጭት በሚከሰትበት ጊዜ እንኳን አካባቢውን ለቀው እንደማይወጡ እንዲሁም ብዙ ጊዜ ራሳቸውን ለከፍተኛ አደጋ እንደሚያጋልጡም አስረድተዋል። የዓለም አቀፉ የበላይ ሴቶች አለቆች ህብረት ዋና ጸሐፊ የሆኑት እህት ሮክሳን ሻሬዝ ስብሰባው በጦርነት በመፈናቀልና በችግር ውስጥ ከሚገኙ ሰዎች ጋር አብረው ስለሚኖሩ በሺዎች የሚቆጠሩ ገዳማውያን እህቶች ለመናገር እድል መስጠቱን ጠቁመው በዓለም ዙሪያ ያሉ እህቶቻችን በየትኛውም ቦታ ህዝቡን ለማገልገል በእውነት ይገኛሉ ያሉ ሲሆን ገዳማውያቱ በዩኒቨርሲቲ በመዋለ ህፃናት በማህበራዊና ሐዋርያዊ አገልግሎት ውስጥ በመገኘታቸው ለሚሰሩበት አካባቢ ህብረተሰብ በሙሉ የመጽናኛ የድጋፍና የድፍረት ምንጭ መሆናቸውን ጠቁመዋል። በዩክሬን፣ ሊባኖስና በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ከሚያገለግሉ እህቶች ጋር በቅርብ የተደረጉ ውይይቶችን ያስታወሱት እህት ሮክሳን በአካባቢው ቀጣይነት ያለው ግጭት ቢኖርም አብዛኛዎቹ ገዳማውያት እዚያው ለመቆየት መምረጣቸውን ገልጸው ከዚህ ጋር በተያያዘ አንዲት እህት የቦምብ ድብደባ በሚካሄድበት ወቅት የተደናገጡ ህፃናትን ወደ ምድር ቤት በመውሰድ ህፃናቱ የቦምብ ድብደባውን ድምፅ እንዳይሰሙ በማሰብ ቅዱሳት መጻሕፍት የተወሰዱ ጽሑፎችን ስታነብላቸው የነበረበትን ሁኔታ በስብሰባው ወቅት በተገለጸበት ወቅት ንግሥት ካሚላ ታሪኩን በሐዘኔታ ተሞልተው ሲያዳምጡ እንደነበር አስታውሰው በእነዚህ ምስክርነቶች ንግሥቷ በትልቅ መነካታቸውን የጠቆሙ ሲሆን በዚህ ምክንያት ንግሥቲቷ በራሳቸው መንገድና በርኅራይ በማዳመጥ በዓለም ዙሪያ ለሚገኙ እህቶች ድጋፍ ማድረግ እንደሚፈልጉም ያላቸውን እምነት ገልጸዋል። ከዚህም በተጨማሪ የሕገ ወጥ የሰዎች ዝውውር ጉዳይ የውይይታቸው ማዕከላዊ ሐሳብ እንደነበረ የገለጹት ሕገ ወጥ የሰዎች ዝውውርን ለማስቆም የሚጥረው የዓለም አቀፍ የካቶሊክ የእህቶች ትስስር የሆነው ታሊታኩም ዓለም አቀፍ አስተባባሪ የሆኑት እህት አቢ አቬሊኖ በበኩላቸው ብዝበዛን ለመከላከልና በሕይወት የተረፉ ሰዎችን ማደራጀት የሆነው የትስስሩ እያደገ የመጣውን ጥረት ያጋሩ ሲሆን የድኅረ ገጽ የቅጥር ማጭበርበሮችን በተለይም ሥራ ለሚፈልጉ ወጣቶች በአሁኑ ጊዜ በፍጥነት እያደገ ከመጣው የሕገ ወጥ የሰዎች ዝውውር አደጋዎች አንዱ መንስኤ እንደሆነም አብራርተዋል። ወጣቶች ለኦንላይን የማጭበርበር ተግባራት በከፍተኛ ሁኔታ ተጋላጭ መሆናቸውን የጠቆሙት እህት አቢ ይህንን ተከትሎ ታሊታኩም ወጣት ጎልማሶችን በሕገ ወጥ የሰዎች ዝውውር ላይ አምባሳደሮች እንዲሆኑ በማሰልጠን ምላሽ እየሰጠ እንደሚገኝ አስረድተው እስያ ውስጥ ለመጀመሪያ ጊዜ የተመሰረተው ፕሮግራሙ ቅድስት መንበር የብሪታንያ ኤምባሲ ድጋፍ አማካይነት ዓለም አቀፍ ደረጃ መስፋፋቱን ጠቁመው ተቋሙ ለበርካቶች ድምፅ መሆኑንና የለውጥ ወኪል መሆኑን ገልጸዋል። ታሊታኩም በስድስት ወር ፕሮግራሙ ከ18 እስከ 30 ዓመት ዕድሜ ያላቸው ወጣቶችን ስለ ሕገወጥ የሰዎች ዝውውርና ብዝበዛ የማስጠንቀቂያ ምልክቶችን ለእኩዮቻቸው እንዲያስተምሩ ድጋፍ ማድረጉን የገለጹት ኃላፊዋ በዚህም ሁኔታ ንቅናቄው እያደገ መምጣቱን ጠቁመው ታሊታኩም በአሁኑ ወቅት በ68 ብሔራዊና ክልላዊ ትስስሮች አማካኝነት ከ110 በላይ በሆኑ ሀገራት ውስጥ የተንቀሳቀሰ መሆኑን የገለጹ ሲሆን በ2017 ዓመተ ምህረት በዓለም አቀፍ ደረጃ ባደረገው ተሳትፎ በመከላከል ጥበቃ በማድረግ ትምህርት በተሞጋችነትና የህይወት የተረፉ ሰዎችን በማደራጀት ከ1.2 ሚሊዮን በላይ የሚሆኑ ሰዎች ዘንድ እንደደረሰም አመላክተዋል። ከእያንዳንዱ አሃዛዊ መረጃ በስተጀርባ የሰው ልጅ ህይወት መኖሩን በአጽንኦት የገለጹት እህት አቢ ከቁጥሮቹ በስተጀርባ በርካታ ታሪኮች መኖራቸውን ጠቁመው ከህገወጥ ዝውውር ከተረፈች በኋላ በአሁኑ ወቅት ሌሎች ወጣቶችን ተመሳሳይ ጠፈንታ እንዳይደርስባቸው ለመከላከል እየሰራች ስለምትገኝ አንዲት ሴት ምስክርነት በምሳሌነት አስታውሰዋል። በውይይቱ ወቅት የተነሳው ሌላው ወሳኝ ጭብጥ በአየር ንብረት ለውጥ፣ በግዳጅ ፍልሰትና በህገወጥ የሰዎች ዝውውር መካከል እያደገ ስለመጣው ግንኙነት መሆኑ የተገለጸ ሲሆን ዓለም አቀፉ የበላይ አለቆች ህብረት የፍትህ የሰላምና የሥነ ፍጥረት እንክብካቤ ኮሚሽን ዋና ጸሐፊ የሆኑት እህት ማማ ሊፋር ባህሬኩ በበኩላቸው የአካባቢ መራቆት ተጋላጭ ቤተሰቦችን እንዴት የበለጠ ወደ ድህነት እንደሚገፋቸው በማስረዳት የአየር ንብረት ለውጥ ታሪክ ሳይሆን እውን እየተከሰተ ያለ ተግዳሮት መሆኑን ገልጸዋል። የዓለም አቀፉ የበላይ አለቆች ህብረት በአሁኑ ወቅት ለሚያጋጥሙት ተግዳሮቶች በጋራ ምላሽ መስጠት የሚያስችል ዓለም አቀፋዊ እህትማማችነት በማለት የገለጹትን በአመራር በጥብቅናና በሲኖዶሳዊነት ረገድ የአቅም ግንባታ ስራውን አጠናክሮ መቀጠሉን የተገለጸ ሲሆን በክላረንስ ሀውስ የተካሄደው ስብሰባ ይህ የጋራ ቁርጠኝነት ከቤተ ክርስቲያን ባሻገር ሰብአዊ ክብርን ለመደገፍ መንግስታት፣ ሲቪል ማህበረሰቡንና የሃይማኖት ማህበረሰቦችን አንድ ላይ ማምጣት ያስቻለ መሆኑም ተነግሯል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 11 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድህረ ሲኖዶስ ሐዋርያዊ ምክር መካከል ጋብቻና ድንግልና በሚል ንዑስ ርዕስ ከአንቀጽ 157 እስከ 162 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ጋብቻና ድንግልና። ያላገቡ ብዙ ሰዎች ለራሳቸው ቤተሰብ ትኩረት ከመስጠት ባሻገር አብዛኛውን ጊዜ ባሉባቸው የወዳጅነት ቡድኖች አባል በሆኑበት የቤተ ክርስቲያን ማኅበረሰብና በሙያ ሕይወታቸው ውስጥ ትልቅ አገልግሎት ያበረክታሉ። አንዳንድ ጊዜ የነርሱ መገኘትና አስተዋጽኦ ችላ ስለሚባል የብቸኝነት ስሜት እንዲሰማቸው ያደርጋል። ብዙዎች በበጎ አድራጎትና በበጎ ፍቃደኝነት ሥራ ሙያቸውን ለቤተ ክርስቲያን ማኅበረሰብ አገልግሎት ያውላሉ። ሌሎቹ ሳገቡ የሚኖሩት ሕይወታቸውን ለክርስቶስና ለባለንጀራ ፍቅር ስለመቀድሱ ነው። የነርሱ ለዓላማ መሰዋት ቤተሰብን፣ ቤተ ክርስቲያንና ኅብረተሰብን በእጅጉ ያዳብራል። ድንግልና የፍቅር ዓይነት ነው። የፍቅር ምልክት እንደመሆኑ የእግዚአብሔርን መንግሥት መምጣትና ለወንጌል ዓላማ ሙሉ በሙሉ የመሰጠትን አስፈላጊነት ይነግረናል። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እንደዚሁም የማያገቡበትና የማይጋቡበት በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 የሰማያዊ ፍጻሜ ነጸብራቅ ነው። ቅዱስ ጳውሎስ ድንግልናን የመረጠው የኢየሱስን ዳግመኛ መምጣት ተስፋ ስላደረገና ሁሉም ሰው ወንጌልን በመስፋፋት ላይ እንዲያተኩሩ ስለፈለገ ነው። ዘመኑ አጭር ስለሆነ ነው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 29 ይሁን እንጂ ይህ የራሱ ሐሳብና የራሱ ምርጫ ብቻ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 6 እስከ 9 እንጂ ከጌታ የተቀበሉ ትእዛዝ የለኝም በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 25 በማለት የክርስቶስ ትእዛዝ እንዳልሆነ ግልጽ አድርጓል። እንደዚሁም የተለያዩ ጥሪዎችን ዋጋ መገንዘቡን ሲገልጽ እያንዳንዱ ሰው ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። አንዱ አንድ አይነት ስጦታ ሲኖረው፣ ሌላው ደግሞ ሌላ አይነት ስጦታ አለው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7 ይላል። ቅዱስ ዮሐንስ ጳውሎስ ዳግማዊ ይህን ሐሳብ በመስተንተን ሲናገር እነዚህ የመጽሐፍ ቅዱስ ቃላት ወሲባዊ ዕቀባን መሠረት በማድረግ የጋብቻን የቤታችነት ወይም የድንግልናን ወይም የብሕትውናን የበላይነት የሚያረጋግጥ ምክንያት እንደሌላቸው አስረድተዋል። የድንግልናን የበላይነት አረጋግጦ ከመናገር ይልቅ የተለያዩ የሕይወት ሁኔታዎች እርስ በርስ የሚደጋገፉ መሆናቸውን፣ ከዚህም የተነሳ አንዳንዶቹ በአንድ በኩል ይበልጥ ፍጹም፣ ሌሎቹ ደግሞ በሌላው ፍጹም እንደሆኑ ማመልከቱ በቂ ይሆናል። አሌክሳንደር ዝሄል ለምሳሌ ጋብቻ ክርስቶስ ከቤተ ክርስቲያን ጋር ያለውን አንድነት ወይም የመለኮታዊና ሰብአዊ ባሕርያቱን አንድነት የሚያመለክት ትልቅ እውነታ እስከሆነ ድረስ በአንድ በኩል ከሌሎች ምስጢራት የበላይ ነው ተብሎ ሊገመት እንደሚችል አስረድቷል። ስለዚህ ዋናው ቁም ነገር መታቀብን በመደገፍ የተክሊልን ዋጋ ዝቅ የማድረግ ጉዳይ አይደለም። አንዱን ደግፎ ሌላውን ለመጥራት ምንም ምክንያት የለም። አንድ ሰው አንድን የነገረ መለኮት ትውፊት ተከትሎ ስለ ፍጽምና ብናገር ይህ የሚያመለክተው ራሱን መታቀብን ሳይሆን በወንጌላዊ ምክር ላይ የተመሠረተ አጠቃላይ ሕይወትን ነው። ያገባ ሰው ከሁሉ የላቀ በጎ ሥራ ስለሚሠራ ለእነዚያ ምስክሮች ታማኝ በመሆን ከዚያ በጎ ሥራ ወደሚፈልቅ ፍጽምና ይደርሳል። ይህን የመሰለ ፍጽምና ለእያንዳንዱ ወንድና ሴት የሚቻልና ተደራሽም ነው። የድንግልና ዋጋ የተመሠረተው ሌላውን ሰው በባለቤትነት የመያዣ ፍላጎት በሌለው የፍቅር ተምሳሌት ላይ ነው። በዚህ አይነት ድንግልና የመንግሥተ ሰማይን ነጻነት ያንጸባርቃል። ድንግልና ባለትዳሮች በክርስቶስ ወሳኝ ፍቅር መሠረት የጋብቻ ፍቅራቸውን እንዲያኖሩበትና ወደ እግዚአብሔር መንግሥት ሙላት በአንድነት እንዲጓዙ ያበረታታቸዋል። የጋብቻ ፍቅር በበኩሉ ለሌሎች እሴቶች ተምሳሌት ይሆናል። በሌላ በኩል የጋብቻ ፍቅር በቅድስት ሥላሴ ውስጥ የሚገኘው በልዩነት ውስጥ ያለ ሙሉ አንድነት ልዩ መገለጫ ነው። ቤተሰብ ደግሞ የክርስቶስ ምሳሌ ነው። ቤተሰብ የእያንዳንዱ ሰብአዊ ሕይወት አካል የሆነውን የእግዚአብሔርን ቅርበት ያመለክታል። ምክንያቱም ክርስቶስ ሥጋ በመልበሱ በሞቱና በትንሣኤው ከእኛ እንደ አንዱ ሆኗል። እያንዳንዱ ባለትዳር ከሌላው የትዳር አጋሩ ጋር አንድ ሥጋ ይሆናል።
ይህም እስከ ሞት ድረስ ሁሉንም ነገር ከርሱ ወይም ከርሷ ጋር ለመካፈል ፍቃደኛ የመሆን ምልክት ነው። ድንግልና ግን ከሙታን የተነሳው የክርስቶስ ዳግም ምጽአት ምልክት ሲሆን፣ ጋብቻ ደግሞ በዚህ ዓለም ውስጥ የመኖራችን ታሪካዊ ምልክት ከእኛ እንደ አንዱ በመሆን የመረጠውና ስለ እኛ ደሙን እስከ ማፍሰስ ድረስ ራሱን አሳልፎ የሰጠው የምድራዊ ክርስቶስ ምልክት ነው። ድንግልናና ጋብቻ የተለያዩ የመወደድ መንገዶች ናቸው፣ መሆንም አለባቸው። ምክንያቱም ሰው ያለ ፍቅር ሊኖር አይችልም። ፍቅር ካልተገለጠለት በቀር ለራሱ የማይገባ ሕይወቱ ትርጉም አልባ የሆነ ፍጡር ሆኖ ይቀራል። ምንኩስና ነፃ የመሆን ከአንድ መኖሪያ ወይም ሥራ ወይም አማራጭ ወደ ሌለው የመዘዋወር ገንዘብን ተገቢ በመሰለው መንገድ የማውጣትና ከሌሎች ጋር እንደፈለጉ ጊዜን የማሳለፍ ዕድል የሚሰጥ ምቹ የብቸኝነት ኑሮ የመሆን ስጋት አለበት። እነዚህን በመሰሉ ሁኔታዎች የባለትዳር ሰዎች ምስክርነት ይበልጥ ልብ የሚነካ ይሆናል። ለድንግልና የተጠሩ ሰዎች በአንዳንድ ትዳሮች ውስጥ የእግዚአብሔርን ለጋስነትና ለቃል ክዳኑ ጽኑ ታማኝ የመሆንን ምልክት ያያሉ። ይህም ለሌሎች ሰዎች ይበልጥ ተጨባጭና ለጋስ የሆነ ተደራሽነት እንዲኖራቸው ያነሳሳቸዋል። ብዙ ባለትዳር ጥንዶች የአንዳቸው አካላዊ ማራኪነት ቢቀንስም ወይም የሌላውን ፍላጎት ለማርካት ባይችልም በኅብረተሰባቸው ውስጥ እርስ በርስ እንዳይተማመኑ ወይም እንዲለያዩ የሚያበረታቱ ድምፆች ቢኖሩ እንኳን በታማኝነታቸው ጸንቶ ይኖራሉ። ሚስት የታመመ ባሏን ትንከባከባለች። ወደ መስቀል ዘንድ ቀርባም እስከ ሞት ድረስ ልትወደው ያላትን ዝግጁነት ታድሳለች። በዚህ አይነት ፍቅር ውስጥ ከመወደድ ይልቅ መውደድ የተገባ በጎ ምግባር ስለሆነ የእውነተኛ አፍቃሪ ክብር እንደ ብርሃን ያንጸባርቃል። እንደዚሁም በብዙ ቤተሰቦች ውስጥ ሕፃናት ሲያስቸግሩና ምስጋና ቢስ ሲሆኑ ጭምር ራስ ወዳድ ያልሆኑ ፍቅራዊ አገልግሎት ለመስጠት የሚያስችል ብቃት እንዳለ ማሳየት እንችላለን። ይህም እነዚህን ወላጆች የኢየሱስ ነፃና ራስ ወዳድ ያልሆነ ፍቅር ምሳሌ እንዲሆኑ ያደርጋቸዋል። እነዚህን የመሰሉ ሁኔታዎች መነኮሳት ለእግዚአብሔር መንግሥት የገቡትን ቃል በታላቅ ልግስናና ግልጽነት እንዲኖሩ ያበረታታቸዋል። ዛሬ ዓለማዊነት የዕድሜ ልክ አንድነትና የጋብቻ ጥሪ ውበትን አደብዝዞታል። በዚህ ምክንያት ስለ ጋብቻ ፍቅር አዎንታዊ ገጽታዎች ያለውን ግንዛቤ ማስፋት ያስፈልጋል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 12 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 12 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በግድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። የዛሬው ሁለተኛ አስተናጋጃችሁ እኔው መብራት ወልደ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 8 ከቁጥር 1 እስከ 34 ላይ እንደተገለጸው የለምጻሙ መንጻት። ከተራራ በወረደ ጊዜም ብዙ ሕዝብ ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት፣ ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ከዚያም ኢየሱስ መፈወስህን ለማንም አታውራ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ሙሴ ያዘዘውንም መባ አቅርብ፣ ይህም ምስክር ይሆንላችኋል አለው። ኢየሱስ ቅፍርናሆም እንደ ደረሰ አንድ የመቶ አለቃ ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት ከቤት ተኝቶ ይገኛል አለው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃው ግን መልሶ እንዲህ አለ፣ ጌታ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለሁም። ነገር ግን ከዚሁ ሁነህ አንዲት ቃል ብቻ ተናገር፣ አገልጋዬም ይፈወሳል። እኔ ራሴ የምታዘዛቸው አለቆች ለእኔም የሚታዘዙ የበታቾች አሉኝ። ከእነርሱ አንዱን ሂድ ስለው ይሄዳል፣ ሌላው ና ስለው ይመጣል፣ አገልጋዬንም ይህንን አድርግ ስለው ያደርጋል። ኢየሱስም በመልሱ ተደንቆ ይከተሉት ለነበሩ ሰዎች እንዲህ አላቸው፣ እውነት እላችኋለሁ ከእስራኤል መካከል እንኳን እንዲህ ያለ እምነት ያለው አንድ ሰው አላገኘውም አላቸው። ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ በመንግሥተ ሰማይ ማዕድ ዙሪያ ከአብርሃም ከይስሐቅ ከያዕቆብ ጋር ይቀመጣሉ። መንግሥተ ሰማይ ተዘጋጅቶላቸው የነበሩ ግን ወደ ውጪ ወደ ጨለማው ይጣላሉ፣ በዚያም ለቅሶና ጥርስ ማፋጨት ይሆናል። ኢየሱስም መቶ አለቃውን ሂድ እንደ እምነትህ ይሁንልህ አለው። አገልጋዩም በዛች ቅጽበት ተፈወሰ። ኢየሱስ ወደ ጴጥሮስ ቤት ጎራ ሲል የጴጥሮስ አማት በትኩሳት ታማ ተኝታ አገኛት። እጇን ዳስሳት፣ ትኩሳቱም ለቀቃት፣ ተነስታም አገለገለችው። በዚያ ምሽት በአጋንንት የተያዙ ብዙ ሰዎች ወደ ኢየሱስ አመጡ። እርሱም መናፍስትን በቃሉ አስወጣ፣ በሽተኞችንም ሁሉ ፈወሰ። በዚህም ኢሳይያስ እንዲህ ብሎ የተናገረው ትንቢት ተፈጸመ፣ እርሱ ደዌያችንን ተቀበለ፣ ሕመማችንን ተሸከመ። ኢየሱስ ብዙ ሰዎች በዙሪያው ተሰብስበው ባየ ጊዜ ወደ ባሕሩ ማዶ እንዲሻገሩ አዘዛቸው። በዚህ ጊዜ አንድ የአይሁድ ሃይማኖት መምህር ወደ እርሱ ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮዎች ጉድጓድ፣ የሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ሲል መለሰ። ደቀ መዝሙር የሆነ አንድ ሌላ ሰው ደግሞ ጌታ ሆይ መጀመሪያ ሄጄ አባቴን እንድቀብር ፍቀድልኝ አለው። ኢየሱስ ግን ሙታን ይቅበሩ፣ አንተ ተከተለኝ አለው። ከዚያም ኢየሱስ ወደ ጀልባ ገባ፣ ደቀ መዛሙርቱም ተከትለው ገብተው ሄዱ። ድንገት ኃይለኛ ማዕበል በባሕሩ ላይ ተነስቶ ጀልባይቱን እስኪሸፍን ድረስ አወካቸው። በዚህን ጊዜ ኢየሱስ ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ ጠፋን፣ አድነን አሉት። ኢየሱስም እናንተ እምነት የጎደላችሁ ለምን ይህንን ያህል ፈራችሁ አላቸው። ከዚያም ተነስቶ ንፋሱንና ማዕበሉን ገሠጸ፣ ወዲያውም ጸጥታ ሰፈነ። ሰዎቹም ንፋስና ባሕር እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው አሉ፣ እያሉም ተደነቁ። ባሕሩን ተሻግሮ ጌርጌሴኖን ወደሚባል አገር እንደ ደረሰ አጋንንት ያደሩባቸው ሁለት ሰዎች ከሚኖሩበት የመቃብር ቦታ ወጥተው ተገናኙት። በዚያ መንገድ ሰው ማለፍ እስከማይችል ድረስ እጅግ አደገኞች ነበሩ። እነርሱም የእግዚአብሔር ልጅ ሆይ ከእኛ ምን ጉዳይ አለ? ጊዜው ሳይደርስ ልታሰቃየን መጣህን? እያሉ ጮኹ። ከእነርሱ ትንሽ ራቅ ብሎ የብዙ አሳማ መንጋ ተሰማርቶ ነበር። አጋንንቱም ኢየሱስን የምታስወጣን ከሆነ አሳማዎቹ መንጋ ውስጥ እንድንገባ ፍቀድልን ብለው ለመኑት። ኢየሱስም ሂዱ አላቸው። አጋንንቱም ከሰዎቹ ወጥተው አሳማዎቹ ውስጥ ገቡ። አሳማዎቹ በሙሉ ከነበሩበት አፋፍ እየተጣደፉ ባሕር ውስጥ በመግባት ውሃ ውስጥ ሰጥመው ሞቱ። የአሳማዎቹ ጠባቂዎች ሸሽተው ወደ ከተማ በመሄድ የሆነውን ሁሉና በአጋንንት ተይዘው በነበሩ ሰዎች ላይ የተደረገውን ነገር አወሩ። እነሆ መላው የከተማ ነዋሪ ኢየሱስን ለመገናኘት መጣ። ባዩትም ጊዜ አገራቸውን ለቆ እንዲሄድ ለመኑት።
ጌታ ሰማይና ምድር ያልፋል ቃል ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

እግዚአብሔር ሆይ እንደ ቸርነት መጠን ምሕረትን አድርግልኝ እንደ ርኅራኄም ብዛት መተላለፌን ደምስስ። መዝሙር 51 ቁጥር 1 ላይ እንደተገለጸው የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ ባሳለፍነው ሳምንት ውስጥ ለዕለታዊ ኑሮአችን አስፈላጊ የሆኑ ነገሮችን በመስራት ለራሳችንና ለቤተሰቦቻችን አስፈላጊ የሆኑ ነገሮችን ስናከናውን ቆይተናል። በዚህ ውጣ ውረድ ውስጥ በአጋጣሚ ይሁን ሆን ብለን እህት ወንድሞቻችንን ያስቀየምንባቸው የበደልናቸው ወቅቶች እንደሚኖሩ እሙን ነው። ለዚህ ነው ታዲያ የዛሬው ለተሰንበት አስተንትኗችን እግዚአብሔር ሆይ ምሕረትን አድርግልኝ በሚለው በዳዊት የመማጸኛ ጸሎት የጀመርነው። ዳዊት በዚህ በመዝሙር 51 ላይ በቅንነት እንዲያገለግል የሰጠውን የእግዚአብሔር ሕዝብ በመበደሉ የተነሳ እግዚአብሔር ምሕረት እንዲያደርግለት ሲማጸን እንሰማለን። በዚህ ምዕራፍ ውስጥ ዳዊት ምሕረት፣ የማይናወጥ ፍቅር፣ ታላቅ ርኅራኄ፣ ደምስስ፣ እጠብ፣ አንጻ፣ መተላለፍ፣ በደል፣ ኀጢአት የሚሉትን ቃላት በተደጋጋሚ ሲጠቀም እናያለን። ከበደሉ ሁሉ እግዚአብሔር ያነጻው ዘንድ ዳዊት ከፍተኛ የሆነ ሮሮ ወደ እግዚአብሔር እንዳቀረበ ሁሉ እኛም በማወቅም ሆነ ባለማወቅ ከሠራነው ኀጢአት ያነጻንና ያጥበን ዘንድ ወደ እግዚአብሔር መጮ ይገባናል። ሰማይ ከመሬት ከፍ እንደሚል ሐሳቡ ከሐሳባችን መንገዱ ከመንገዳችን ልዩ የሆነው እግዚአብሔር በምሕረቱ ይጎበኘን ዘንድ በርትተን ልንጸልይ ይገባናል ማለት ነው። በዛሬው ዕለተ ሰንበት እኛ እንድናስተነትንበት ቤተ ክርስቲያናችን የሰጠችን የዕለቱ ምንባብ በቀዳሚነት የተወሰደው ሁለተኛ ቆሮንጦስ ምዕራፍ 10 ከቁጥር 1 እስከ 18 ላይ የተወሰደው ጳውሎስ ስለ አገልግሎቱ ያቀረበው መከላከያ የሚያመለክት ሲሆን ጳውሎስ በዚሁ መልእክቱ ጌታ በሰጠኝ ሥልጣን እጅግ ብመካም በዚህ አላፍርም፣ ሥልጣኑን የተቀበልነው እናንተን ለማነጽ እንጂ ለማፍረስ አይደለምና በማለት እኛ ክርስቲያኖች ይነስም ይብዛም በቤተሰብ ውስጥ ይሁን በሥራ ቦታ የተሰጠንን ኃላፊነት ሰዎችን ለማነጽ እንጂ ለማፍረስ ማዋል እንደሌለብን ሐዋርያው ጳውሎስ ዛሬ ያሳስበናል። በዛሬው ዕለት ሰንበት በሁለተኛነት ላስተንትኖ ይሆን ዘንድ የተሰጠን የእግዚአብሔር ቃል የተወሰደው የያዕቆብ መልእክት ምዕራፍ 3 ከቁጥር 1 እስከ 8 ላይ የተጠቀሰው አንደበትን መግራት በሚል አርዕስት የተጠቀሰው ሲሆን ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። ወይም መርከቦችን ተመልከቱ፣ ምንም እንኳን እጅግ ትልቅና በኃይለኛ ንፋስ የሚነዱ ቢሆኑም የመርከቡ ነጂ በትንሽ መሪ ወደሚፈልገው አቅጣጫ ይመራቸዋል። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለ በተላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት ተቃጥሎ እንደሚጠፋ አስተውሉ። ምላስም እንደ እሳት ናት። በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች፣ ራሷን በገሃነም ትቃጠላለች የሚለው ነው። ይህ መልእክት ምንም እንኳን ሁልጊዜ ምላሳችንን መቆጣጠር አስቸጋሪ የሆነ ነገር ቢሆንም ቅሉ ምላሱን የሚቆጣጠር ፍጹም የሆነ ሰው ካለ ግን ያ ሰው ሕይወቱን መቆጣጠር ይችላል ማለት ነው። ከምላስ የሚመነጭ ክፉ ነገር ሁልጊዜም ቢሆን ምንጩ ዲያብሎስ ነው። በምላሳችን እግዚአብሔርን እናመሰግናለን፣ በምላሳችን ለእግዚአብሔር እንዘምራለን፣ በምላሳችን ሰውን እናወድሳለን፣ በተቃራኒው ግን በምላሳችን ብዙ ክፉ ነገሮችን እንናገራለን። ለዚህም ነው እንግዲህ ነቢዩ ኢሳይያስ እግዚአብሔር እንዲህ ይላል፣ ይህ ሕዝብ በአፉ እኔን ይቀርባል፣ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው፣ የሚያመልከኝም ሰው ባስተማረው ሰው ሠራሽ ሥርዓት ብቻ ነው ይለናል። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 ላይ እንደተጠቀሰው በማለት እግዚአብሔር በሰው ልጆች የይስሙላ ተግባር እንዳልተደሰተ ይናገራል። በዛሬው ዕለተ ሰንበት አንደበታችንን መግራት የሚያስችለንን ጥበብ እግዚአብሔር ይሰጠን ዘንድ ልንማጸን ያስፈልጋል። ምክንያቱም አንደበታችን ሁልጊዜም ከሰው ጋር ያጋጨናል፣ ከእግዚአብሔርም እንድንርቅ ያደርገናልና። በዛሬው ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቅ ተአምራትን ሲያከናውን እንመለከታለን። ተአምር ማለት አስደናቂ፣ ያልተለመደ፣ ከዚህ በፊት አይተነው የማናውቀው ነገር ወይም ሥራ ማለት ነው።
እግዚአብሔር አምላክ በብሉይ ኪዳን ለሕዝቡ ማንነቱን ለማሳየትና ለማስተማር የተለያዩ ተአምራትን አድርጓል። ለምሳሌም በሙሴ፣ በኢያሱ፣ በኤልያስ በመሳሰሉ ነቢያት ተአምራትን አሳይቷል። በአዲስ ኪዳንም ጌታችን መድኃኒታችን ብዙ ተአምራቶችን እንዳደረገ አይተናል። ለምሳሌ በእናታችን ምልጃ ውሃውን ወደ ወይን ጠጅ ለወጠ፣ በውሃ ላይ ተራመደ፣ ንፋሱን ጸጥ በማድረግ ሥልጣኑን አሳየ፣ አጋንንትን አወጣ፣ ሰዎችን ከብዙ ደዌዎችና በሽታዎች ፈወሰ፣ 3 ሰዎችን ከሞት አስነሣ። ተአምራዊ ሥራዎቹ እጅግ ብዙ ናቸው። የሰው ልጅ በሕይወት ዘመኑ ሁሉ የማያጋጥመው የኑሮ ውጣ ውረድ፣ የኑሮ ማዕበል፣ ውሽንፍርና ሞገድ የለምና የዚህ ዓይነቱ መከራ በራሱም በቤተሰቡም ይመጣበታል። በሽታ፣ ችግር፣ የኑሮ ውድነት ተጠቃሾች ናቸው። የሰው ልጅ በእነዚህ ችግሮች ሲወድቅ ሊመካበት፣ ችግሩን ሊቋቋምበት የሚችልበት ሀብት፣ ወገን ሊሻ የግድ ይለዋል። በዚህ ወቅትም የራሱ ወገንም ሆነ ሀብት ይሸሽታል። በዚህ የችግር ወቅት አይዞባይ በርታባይ ያስፈልገዋል። በዚህ እጅግ አስቸጋሪ በሆነ ወቅት አይዞባይ በርታ ባይ ሲያጣ ተስፋ ይቆርጣል፣ ራሱም ይጠላል፣ ራሱን ለማጥፋት ያስባል። ምክንያቱም በዚህ ችግርና መከራ ውስጥ አይዞባይ ከማጣቱም ባሻገር የራሱ የሆነ ጉልበት ሁሉ ይክደዋል። ታዲያ ለዚህ መድኃኒቱ ምን ሊሆን ይችላል? ምንም ቢባል መልሱ እንደገና አንድ ብቻ ነው። የሰናፍጭ ቅንጣት የምታክል እምነት ካለን በቂ እንደሆነ፣ ንፋስና ባሕርም የሚታዘዙለት ባሕሩንም ሞገዳችንንም ችግሮቻችንንም በሽታዎቻችንንም ሁሉ ጸጥ ለጥ ብለው የሚገዙለት አምላክ ከእኛ ጋር ነውና ለእርሱ ችግሮቻችንን መናገርና ማስረከብ ይኖርብናል። ዛሬ ቀደም ሲል ሲነበብ የሰማችሁት ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 34 ላይ እንደተጠቀሰው እዛ ውስጥ በመጀመሪያ ከለምጽ ስለ ነጻው ሰው፣ በሁለተኛ ደረጃ የመቶ አለቃ የነበረውን ከፍተኛ እምነት ኢየሱስ ያደነቀው፣ በሦስተኛ ደረጃ ደግሞ ኢየሱስ ብዙ ሰዎችን መፈወሱን የሚገልጽ መልእክት ያለው የቅዱስ ወንጌል ክፍል ነው። በዛሬው ቅዱስ ወንጌል ውስጥ በቅድሚያ ከለምጽ የነጻውን ሰው ታሪክ እናገኛለን። ለምጽ የሚለው ቃል በግሪክ ቋንቋ የሚያመለክተው የለምጽ በሽታን ብቻ ሳይሆን ማንኛውንም አይነት የቆዳን በሽታ ያመለክታል። ይህ ለምጻም የነበረው ሰው ኢየሱስን በትሕትና ቀርቦና በፊቱ ተንበርክኮ ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህን በማለት ሲጠይቀው እንሰማለን። በለምጻውም ሰውና በኢየሱስ መካከል በተደረገው ውይይት ውስጥ 2 አስገራሚ እውነታዎችን እናገኛለን። በቅድሚያ ፈውስ የሚያገኘው ሁሉን ቻይ በሆነው በጌታችን ኢየሱስ ክርስቶስ መልካም ፍቃድ ብቻ መሆኑን ያሳየናል። በሁለተኛ ደረጃ ደግሞ የዚህን ለምጻም ሰው እርግጠኛ ጠንካራ ጽናት ያለው እምነት እናገኛለን። የእኛ የሰው ልጆች ሕይወት ብዙ ነገሮች ውስጥ በየዕለቱ ያልፋል። በበሽታ፣ በመከራ፣ በጭንቀት፣ የአእምሮ እረፍት ማጣት የመሳሰሉ ነገሮች ሕይወታችንን ያምሱት ይገኛሉ። ስለዚህም የእግዚአብሔርን ፈውስ ያሻናል ማለት ነው። በዛሬው ቅዱስ ወንጌል ውስጥ የተጠቀሱት ተአምራት ከለምጽ በሽታ ከተፈወሰው ሰው አንስተው የመቶ አለቃው አገልጋይ፣ የጴጥሮስ አማትና በተለያዩ እርኩስ መናፍስት የተያዙት የነበሩት ሰዎች የተፈወሱበት የእግዚአብሔር በጎ ፈቃድና እነዚህ ሰዎች በነበራቸው ጠንካራ እምነት የተነሳ መሆኑን ከዛሬው ቅዱስ ወንጌል ለመረዳት እንችላለን። ታዲያ ይህንን የእግዚአብሔር ፈውስ በምንሻበት ወቅት ሁሉ ይህ መሻታችን እውን ይሆን ዘንድ ቀደም ሲል የተጠቀሱትን 2 መስፈርቶች ማሟላት ይገባናል። ሁሉን ቻይ የሆነውን የጌታችን ኢየሱስ ክርስቶስን መልካም ፍቃድ መጠየቅና በእኛ በኩል ደግሞ ጠንካራና ጽናት ያለው እምነት ሊኖረን ያስፈልጋል ማለት ነው። በተለይም ደግሞ በጊዜው ትልቅ የሚባል ሥልጣን የነበረው የመቶ አለቃ የነበረው ሰው በሥልጣኑ ሳይመካ ጌታችን ኢየሱስ ክርስቶስ አዳኝ እንደሆነ በማመኑ እርሱና ቤቱ ለጌታ የተገቡ አለመሆናቸውን በትሕትና በመግለጹ የተነሣ ያሰበውና የጠየቀውን ፈውስ ማግኘቱን ሰምተናል። ሁልጊዜም ቢሆን ራሳችንን ዝቅ አድርገን በእምነት በጌታ ፊት በምንቀርብበት ጊዜ ሁሉ እርሱ የልባችንን መሻት ይሰጠናል ማለት ነው። ሁላችንም ኀጢአት በመሥራታችን የተነሣ የእግዚአብሔር ክብር ጎሎናል። ለጌታ ክብር የተገባን አይደለንም። ብዙ ጊዜ እምነት ይጎለናል። በእምነታችን ጠንክረን ከኀጢአት ነጽተን በምላሳችን ሳይሆን በሕይወታችን የእግዚአብሔርን ክብር በመግለጽ የእርሱን ፈቃድ ፈጻሚዎች እንሆን ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን።
አሜን የሰማነውን በልቦናችን ያሳድርልን።

0: አድማጮቻችን የዛሬው የእሁድ ያምሌ 12 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 12 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በግድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። የዛሬው ሁለተኛ አስተናጋጃችሁ እኔው መብራት ወልደ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 8 ከቁጥር 1 እስከ 34 ላይ እንደተገለጸው የለምጻሙ መንጻት። ከተራራ በወረደ ጊዜም ብዙ ሕዝብ ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት፣ ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ከዚያም ኢየሱስ መፈወስህን ለማንም አታውራ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ሙሴ ያዘዘውንም መባ አቅርብ፣ ይህም ምስክር ይሆንላችኋል አለው። ኢየሱስ ቅፍርናሆም እንደ ደረሰ አንድ የመቶ አለቃ ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት ከቤት ተኝቶ ይገኛል አለው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃው ግን መልሶ እንዲህ አለ፣ ጌታ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለሁም። ነገር ግን ከዚሁ ሁነህ አንዲት ቃል ብቻ ተናገር፣ አገልጋይም ይፈወሳል። እኔ ራሴ የምታዘዛቸው አለቆች ለእኔም የሚታዘዙ የበታቾች አሉኝ። ከእነርሱ አንዱን ሂድ ስለው ይሄዳል፣ ሌላው ና ስለው ይመጣል፣ አገልጋዬንም ይህንን አድርግ ስለው ያደርጋል። ኢየሱስም በመልሱ ተደንቆ ይከተሉት ለነበሩ ሰዎች እንዲህ አላቸው፣ እውነት እላችኋለሁ ከእስራኤል መካከል እንኳን እንዲህ ያለ እምነት ያለው አንድ ሰው አላገኘውም አላቸው። ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ በመንግሥተ ሰማይ ማዕድ ዙሪያ ከአብርሃም ከይስሐቅ ከያዕቆብ ጋር ይቀመጣሉ። መንግሥተ ሰማይ ተዘጋጅቶላቸው የነበሩ ግን ወደ ውጪ ወደ ጨለማው ይጣላሉ፣ በዚያም ለቅሶና ጥርስ ማፋጨት ይሆናል። ኢየሱስም መቶ አለቃውን ሂድ እንደ እምነትህ ይሁንልህ አለው። አገልጋዩም በዛች ቅጽበት ተፈወሰ። ኢየሱስ ወደ ጴጥሮስ ቤት ጎራ ሲል የጴጥሮስ አማት በትኩሳት ታማ ተኝታ አገኛት። እጇን ዳስሳት፣ ትኩሳቱም ለቀቃት፣ ተነስታ ማገለገለችው። በዚያ ምሽት በአጋንንት የተያዙ ብዙ ሰዎች ወደ ኢየሱስ አመጡ። እርሱም መናፍስትን በቃሉ አስወጣ፣ በሽተኞችንም ሁሉ ፈወሰ። በዚህም ኢሳይያስ እንዲህ ብሎ የተናገረው ትንቢት ተፈጸመ፣ እርሱ ደዌያችንን ተቀበለ፣ ሕመማችንን ተሸከመ። ኢየሱስ ብዙ ሰዎች በዙሪያው ተሰብስበው ባየ ጊዜ ወደ ባሕሩ ማዶ እንዲሻገሩ አዘዛቸው። በዚህ ጊዜ አንድ የአይሁድ ሃይማኖት መምህር ወደ እርሱ ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮዎች ጉድጓድ፣ የሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ሲል መለሰ። ደቀ መዝሙር የሆነ አንድ ሌላ ሰው ደግሞ ጌታ ሆይ መጀመሪያ ሄጄ አባቴን እንድቀብር ፍቀድልኝ አለው። ኢየሱስ ግን ሙታን ይቅበሩ፣ አንተ ተከተለኝ አለው። ከዚያም ኢየሱስ ወደ ጀልባ ገባ፣ ደቀ መዛሙርቱም ተከትለው ገብተው ሄዱ። ድንገት ኃይለኛ ማዕበል በባሕሩ ላይ ተነስቶ ጀልባይቱን እስኪሸፍን ድረስ አወካቸው። በዚህን ጊዜ ኢየሱስ ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ ጠፋን፣ አድነን አሉት። ኢየሱስም እናንተ እምነት የጎደላችሁ ለምን ይህንን ያህል ፈራችሁ አላቸው። ከዚያም ተነስቶ ንፋሱንና ማዕበሉን ገሠጸ፣ ወዲያውም ጸጥታ ሰፈነ። ሰዎቹም ንፋስና ባሕር እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው አሉ እያሉም ተደነቁ። ባሕሩን ተሻግሮ ጌርጌሴኖን ወደሚባል አገር እንደ ደረሰ አጋንንት ያደሩባቸው ሁለት ሰዎች ከሚኖሩበት የመቃብር ቦታ ወጥተው ተገናኙት። በዚያ መንገድ ሰው ማለፍ እስከማይችል ድረስ እጅግ አደገኞች ነበሩ። እነርሱም የእግዚአብሔር ልጅ ሆይ ከእኛ ምን ጉዳይ አለ? ጊዜው ሳይደርስ ልታሰቃየን መጣህን? እያሉ ጮኹ። ከእነርሱ ትንሽ ራቅ ብሎ የብዙ አሳማ መንጋ ተሰማርቶ ነበር። አጋንንቱም ኢየሱስን የምታስወጣን ከሆነ አሳማዎቹ መንጋ ውስጥ እንድንገባ ፍቀድልን ብለው ለመኑት። ኢየሱስም ሂዱ አላቸው። አጋንንቱም ከሰዎቹ ወጥተው አሳማዎቹ ውስጥ ገቡ። አሳማዎቹ በሙሉ ከነበሩበት አፋፍ እየተጣደፉ ባሕር ውስጥ በመግባት ውሃ ውስጥ ሰጥመው ሞቱ። የአሳማዎቹ ጠባቂዎች ሸሽተው ወደ ከተማ በመሄድ የሆነውን ሁሉና በአጋንንት ተይዘው በነበሩ ሰዎች ላይ የተደረገውን ነገር አወሩ። እነሆ መላው የከተማ ነዋሪ ኢየሱስን ለመገናኘት መጣ። ባዩትም ጊዜ አገራቸውን ለቆ እንዲሄድ ለመኑት።
ጌታ ሰማይና ምድር ያልፋል ቃል ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

እግዚአብሔር ሆይ እንደ ቸርነት መጠን ምረትን አድርግልኝ እንደ ርኅራይም ብዛት መተላለፌን ደምስስ መዝሙር 51 ቁጥር 1 ላይ እንደተገለጸው የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ ባሳለፍነው ሳምንት ውስጥ ለዕለታዊ ኑሮአችን አስፈላጊ የሆኑ ነገሮችን በመስራት ለራሳችንና ለቤተሰቦቻችን አስፈላጊ የሆኑ ነገሮችን ስናከናውን ቆይተናል። በዚህ ውጣ ውረድ ውስጥ በአጋጣሚ ይሁን ሆን ብለን እህት ወንድሞቻችንን ያስቀየምንባቸው የበደልናቸው ወቅቶች እንደሚኖሩ እሙን ነው። ለዚህ ነው ታዲያ የዛሬው ለተሰንበት አስተንትኗችን እግዚአብሔር ሆይ ምረትን አድርግልኝ በሚለው በዳዊት የመማፀኛ ጸሎት የጀመርነው። ዳዊት በዚህ በመዝሙር 51 ላይ በቅንነት እንዲያገለግል የሰጠውን የእግዚአብሔር ሕዝብ በመበደሉ የተነሳ እግዚአብሔር ምረት እንዲያደርግለት ሲማጸን እንሰማለን። በዚህ ምዕራፍ ውስጥ ዳዊት ምህረት የማይናወጥ ፍቅር ታላቅ ርኅራኄ ደምስስ እጠብ አንጻ መተላለፍ በደል ኃጢአት የሚሉትን ቃላት በተደጋጋሚ ሲጠቀምና ያለን ከበደሉ ሁሉ እግዚአብሔር ያነጻው ዘንድ ዳዊት ከፍተኛ የሆነ ሮሮ ወደ እግዚአብሔር እንዳቀረበ ሁሉ እኛም በማወቅም ሆነ ባለማወቅ ከሰራነው ኃጢአት ያነጻንና ያጥበን ዘንድ ወደ እግዚአብሔር መጮ ይገባናል። ሰማይ ከመሬት ከፍ እንደሚል ሐሳቡ ከሐሳባችን መንገዱ ከመንገዳችን ልዩ የሆነው እግዚአብሔር በምረቱ ይጎበኘን ዘንድ በርትተን ልንጸልይ ይገባናል ማለት ነው። በዛሬው ለተሰንበት እኛ እንድናስተነትንበት ቤተ ክርስቲያናችን የሰጠችን የዕለቱ መንባብ በቀዳሚነት የተወሰደው ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 18 ላይ የተወሰደው ጳውሎስ ስለ አገልግሎቱ ያቀረበው መከላከያ የሚያመለክት ሲሆን ጳውሎስ በዚሁ መልእክቱ ጌታ በሰጠኝ ሥልጣን እጅግ ብመከም በዚህ አላፍርም፣ ሥልጣኑን የተቀበልነው እናንተን ለማነጽ እንጂ ለማፍረስ አይደለምና በማለት እኛ ክርስቲያኖች ይነስም ይብዛም በቤተሰብ ውስጥ ይሁን በሥራ ቦታ የተሰጠንን ኃላፊነት ሰዎችን ለማነጽ እንጂ ለማፍረስ ማዋል እንደሌለብን ሐዋርያው ጳውሎስ ዛሬ ያሳስበናል። በዛሬው ለተሰንበት በሁለተኛነት ላስተንትኖ ይሆን ዘንድ የተሰጠን የእግዚአብሔር ቃል የተወሰደው የያዕቆብ መልእክት ምዕራፍ 3 ከቁጥር 1 እስከ 8 ላይ የተጠቀሰው አንደበትን መግራት በሚል አርዕስት የተጠቀሰው ሲሆን ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። ወይም መርከቦችን ተመልከቱ፣ ምንም እንኳን እጅግ ትልቅና በኃይለኛ ንፋስ የሚነዱ ቢሆኑም የመርከቡ ነጂ በትንሽ መሪ ወደሚፈልገው አቅጣጫ ይመራቸዋል። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለ በተላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት ተቃጥሎ እንደሚጠፋ አስተውሉ። ምላስም እንደ እሳት ናት። በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች፣ ራሷን በገሃነም ትቃጠላለች የሚለው ነው። ይህ መልእክት ምንም እንኳን ሁልጊዜ ምላሳችንን መቆጣጠር አስቸጋሪ የሆነ ነገር ቢሆንም ቅሉ ምላሱን የሚቆጣጠር ፍጹም የሆነ ሰው ካለ ግን ያ ሰው ሕይወቱን መቆጣጠር ይችላል ማለት ነው። ከምላስ የሚመነጭ ክፉ ነገር ሁልጊዜም ቢሆን ምንጩ ዲያብሎስ ነው። በምላሳችን እግዚአብሔርን እናመሰግናለን፣ በምላሳችን ለእግዚአብሔር እንዘምራለን፣ በምላሳችን ሰውን እናወድሳለን። በተቃራኒው ግን በምላሳችን ብዙ ክፉ ነገሮችን እንናገራለን። ለዚህም ነው እንግዲህ ነቢዩ ኢሳይያስ እግዚአብሔር እንዲህ ይላል፣ ይህ ሕዝብ በአፉ እኔን ይቀርባል፣ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው፣ የሚያመልከኝም ሰው ባስተማረው ሰው ሠራሽ ሥርዓት ብቻ ነው ይለናል። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 ላይ እንደተጠቀሰው በማለት እግዚአብሔር በሰው ልጆች የይስሙላ ተግባር እንዳልተደሰተ ይናገራል። በዛሬው ለተሰንበት አንደበታችንን መግራት የሚያስችለንን ጥበብ እግዚአብሔር ይሰጠን ዘንድ ልንማጸን ያስፈልጋል። ምክንያቱም አንደበታችን ሁልጊዜም ከሰው ጋር ያጋጨናል፣ ከእግዚአብሔርም እንድንርቅ ያደርገናልና። በዛሬው ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቅ ታምራትን ሲያከናውን እንመለከታለን። ታምር ማለት አስደናቂ፣ ያልተለመደ፣ ከዚህ በፊት አይተነው የማናውቀው ነገር ወይም ሥራ ማለት ነው።
እግዚአብሔር አምላክ በብሉይ ኪዳን ለሕዝቡ ማንነቱን ለማሳየትና ለማስተማር የተለያዩ ተአምራትን አድርጓል። ለምሳሌ በሙሴ፣ በኢያሱ፣ በኤልያስ በመሳሰሉ ነቢያት ተአምራትን አሳይቷል። በአዲስ ኪዳንም ጌታችን መድኃኒታችን ብዙ ተአምራቶችን እንዳደረገ አይተናል። ለምሳሌ በእናታችን ምልጃ ውሃውን ወደ ወይን ጠጅ ለወጠ፣ በውሃ ላይ ተራመደ፣ ንፋሱን ጸጥ በማድረግ ሥልጣኑን አሳየ፣ አጋንንትን አወጣ፣ ሰዎችን ከብዙ ደዌዎችና በሽታዎች ፈወሰ፣ 3 ሰዎችን ከሞት አስነሳ። ተአምራዊ ሥራዎቹ እጅግ ብዙ ናቸው። የሰው ልጅ በሕይወት ዘመኑ ሁሉ የማያጋጥመው የኑሮ ውጣ ውረድ፣ የኑሮ ማዕበል፣ ውሽንፍርና ሞገድ የለምና የዚህ ዓይነቱ መከራ በራሱም በቤተሰቡም ይመጣበታል። በሽታ፣ ችግር፣ የኑሮ ውድነት ተጠቃሾች ናቸው። የሰው ልጅ በእነዚህ ችግሮች ሲወድቅ ሊመካበት፣ ችግሩን ሊቋቋምበት የሚችልበት ሀብት፣ ወገን ሊሻ የግድ ይለዋል። በዚህ ወቅትም የራሱ ወገንም ሆነ ሀብት ይሸሽታል። በዚህ የችግር ወቅት አይዞባይ በርታባይ ያስፈልገዋል። በዚህ እጅግ አስቸጋሪ በሆነ ወቅት አይዞባይ በርታ ባይ ሲያጣ ተስፋ ይቆርጣል፣ ራሱም ይጠላል፣ ራሱን ለማጥፋት ያስባል። ምክንያቱም በዚህ ችግርና መከራ ውስጥ አይዞባይ ከማጣቱም ባሻገር የራሱ የሆነ ጉልበት ሁሉ ይክደዋል። ታዲያ ለዚህ መድኃኒቱ ምን ሊሆን ይችላል? ምንም ቢባል መልሱ እንደገና አንድ ብቻ ነው። የሰናፍጭ ቅንጣት የምታክል እምነት ካለን በቂ እንደሆነ ንፋስና ባሕርም የሚታዘዙለት ባሕሩንም ሞገዳችንንም ችግሮቻችንንም በሽታዎቻችንንም ሁሉ ጸጥ ለጥ ብለው የሚገዙለት አምላክ ከእኛ ጋር ነውና ለእርሱ ችግሮቻችንን መናገርና ማስረከብ ይኖርብናል። ዛሬ ቀደም ሲል ሲነበብ የሰማችሁት ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 34 ላይ እንደተጠቀሰው እዛ ውስጥ በመጀመሪያ ከለምጽ ስለ ነጻው ሰው፣ በሁለተኛ ደረጃ የመቶ አለቃ የነበረውን ከፍተኛ እምነት ኢየሱስ ያደነቀው፣ በሦስተኛ ደረጃ ደግሞ ኢየሱስ ብዙ ሰዎችን መፈወሱን የሚገልጽ መልእክት ያለው የቅዱስ ወንጌል ክፍል ነው። በዛሬው ቅዱስ ወንጌል ውስጥ በቅድሚያ ከለምጽ የነጻውን ሰው ታሪክ እናገኛለን። ለምጽ የሚለው ቃል በግሪክ ቋንቋ የሚያመለክተው የለምጽ በሽታን ብቻ ሳይሆን ማንኛውንም አይነት የቆዳን በሽታ ያመለክታል።

ለት ነው። በዛሬው ቅዱስ ወንጌል ውስጥ የተጠቀሱት ተአምራት ከለምጽ በሽታ ከተፈወሰው ሰው አንስተው የመቶ አለቃው አገልጋይ የጴጥሮስ አማትና በተለያዩ እርኩስ መናፍስት የተያዙት የነበሩ ሰዎች የተፈወሱበት የእግዚአብሔር በጎ ፈቃድና እነዚህ ሰዎች በነበራቸው ጠንካራ እምነት የተነሳ መሆኑን ከዛሬው ቅዱስ ወንጌል ለመረዳት እንችላለን። ታዲያ ይህንን የእግዚአብሔር ፈውስ በመንሻበት ወቅት ሁሉ ይህ መሻታችን እውን ይሆን ዘንድ ቀደም ሲል የተጠቀሱትን ሁለት መስፈርቶች ማሟላት ይገባናል። ሁሉን ቻይ የሆነውን የጌታችን ኢየሱስ ክርስቶስን መልካም ፍቃድ መጠየቅና በእኛ በኩል ደግሞ ጠንካራና ጽናት ያለው እምነት ሊኖረን ያስፈልጋል ማለት ነው። በተለይም ደግሞ በጊዜው ትልቅ የሚባል ስልጣን የነበረው የመቶ አለቃ የነበረው ሰው በስልጣኑ ሳይመካ ጌታችን ኢየሱስ ክርስቶስ አዳኝ እንደሆነ በማመኑ እርሱና ቤቱ ለጌታ የተገቡ አለመሆናቸውን በትሕትና በመግለጹ የተነሳ ያሰበውና የጠየቀውን ፈውስ ማግኘቱን ሰምተናል። ሁልጊዜም ቢሆን ራሳችንን ዝቅ አድርገን በእምነት በጌታ ፊት በምንቀርብበት ጊዜ ሁሉ እርሱ የልባችንን መሻት ይሰጠናል ማለት ነው። ሁላችንም ኃጢአት በመስራታችን የተነሳ የእግዚአብሔር ክብር ጎሎናል። ለጌታ ክብር የተገባን አይደለንም። ብዙ ጊዜ እምነት ይጎለናል። በእምነታችን ጠንክረን ከኃጢአት ነጽተን በምላሳችን ሳይሆን በሕይወታችን የእግዚአብሔርን ክብር በመግለጽ የእርሱን ፍቃድ ፈጻሚዎች እንሆን ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን። አሜን። የሰማነውን በልቦናችን ያሳድርልን።

0: አድማጮቻችን የዛሬው የእሁድ ያምሌ 12 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።